እኔ ደስ ወዲናን ወስፈራጭ ትምበምነ ወጥኝ አራደማ ያደነ መንያች ወሲያ ፈየ ሀውት የታገኝ ነምነ ወኝ ወመስየኝ አራደው ጽና ያፋ